ገዛሪውም እጁ ያዘው ስለት እንደ ቅቤ ቀልጦ ፈሰሰ መሬት እርሱ ገና እንደ አፋል ስራት አደረገ በተአምራት ግዝረት